0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ሰኔ 4 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል የተረቀቀውና ስጋትን የፈጠረው ረቂቅ አዋጅ ምን ይዟል?
1: የዋስትና መብት ማስተቀድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞት የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው።
0: ከቅርብ ጊዜ ወዲህ ራስን ስለማጥፋት ብዙ እየተባለ ነው። ሐኪም ምን ይላል?
2: አው አንዳንዴ ለምሳሌ ላፊንግ ዲፕሬሽን ኢምባነር አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: በትግራይ ክልል የተረቀቀውና በሞት የሚያስቀጡ 7 ድንጋጌዎችን ያካተተ ረቂቅ አዋጅ ስጋት ፈጥሯል። ረቂቅ አዋጁ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ ጉዳት ማድረስ፣ ከጠላት ጋር መተባበርና ምስጢር ማሽለክ ከእስራት እስከ ሞት ሊያስቀጣ እንደሚችል ደንግጓል። ሌሎችንም በሞት የሚያስቀጡ ወንጀሎች የያዘው ረቂቁ አስገዳጅ ብሔራዊ ጥሪን አለመቀበል ከ10,000 እስከ 50,000 ብር እንደሚያስቀጣ፣ በሚዲያ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት እስከ 15 ዓመት በሚደርስ ስራት እንደሚያስቀጣም ይደነግጋል። ይህንን ረቂቅ አዋጅ በተመለከተ ቢቢሲ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪክ ማህበረሰብ ድርጅት ምክትል ዳይሬክተር የሆኑትን የህግ ባለሙያ አቶ መብርሄ ብርሃንን አነጋግሯል። አቶ መብርሄ ማብራሪያቸውን የጀመሩት ይህን መሰል አዋጅ የማውጣት ስልጣን ክልሉ ሊኖረው ይችላልን የሚለውን በመመለስ ነው።
1: እንግዲህ ጠቅለል አድርገን ስናየው አንደኛ አንድ ህግ ሲወጣ ስልጣን ባለው አካል ነው መውጣት ያለበት ማለት ነው። የክልሉ ምክር ቤት ይህን ህግ ማውጣት አይችልም። ምክንያቱም እነዚህ አይተሃቸው ከሆነ ቅድምም እንዳነሳቸው በሞት ሊያስቀጡ የሚችሉ ከባድ ወንጀሎች በተመለከተ በፌዴራል መንግስት ወንጀል ህግ የተካተቱና በዛ አግባብ ሊወጡ የሚችሉ ናቸው እንጂ በክልል መንግስታት እንደዚህ አይነት ወንጀሎች ለመደንገግ ስልጣን አልተሰጣቸውም። በህገ መንግስቱ አንቀጽ 55 አንቀጽ 51 መሰረት የህዝብ ተወካዮች ምክር ቤት ነው እንደዚህ አይነት ህጎች የማውጣት ስልጣን ያለው ማለት ነው። ዝም ብለህ ስታየው እንደ ህጉ አንድ ሀገር ነኝ የሚል አካል ሊያወጣው የሚችል ህግ ነው ይሄ። በሀገር ደረጃ ሊወጣ የሚችል እንጂ በዚህ ደረጃ ሊወጣ የሚችል ህግ አይደለም። አጠቃላይ ይዘቱን ካየኸው ግን ዝም ብለን በሶስት አራት ልንከፍለው እንችላለን። አንደኛ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። በአጠቃላይ ማንም ሰው ልክ እኔና አንተ ልክ እያወራን ህጉን እየገመገመን እንዳለንበት እንደዛ ማውራታችን በራሱ ሊያስቀጣም ይችላል ማለት ነው በዚህ አዋጅ። ምክንያቱም የዚህ አዋጅ ተፈጻሚነት በትግራይ ብቻ ሳይሆን በሌሎች አካባቢዎችም ስለሆነ ይህን ህግ በተመለከተ አስተያየት መስጠት፣ ሀሳብ መግለጽ በራሱ የሚያስቀጣ ነገር ነው እና ስለዚህ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። ሁለተኛ ደግሞ የፍትህ አካላትን ነፃነትን የሚገፍ ሙሉ በሙሉ ነፃነታቸውን የሚያሳጣ ለምሳሌ ፍርድ ቤት ነፃነት፣ ፍርድ ቤቶች በቀረበላቸው አግባብ ለምሳሌ በዋስ ተጠርጣሪዎች ወይም ተከሳሾች በዋስ እንዲፈቱ ሊያደርጉ ይችላሉ። ወይም ደግሞ በቂ ጥርጣሬ ስለሌለ ከእስር ይፈቱ ሊሉ ይችላሉ። ነገር ግን እንደዚህ ማለት እንኳን በዚህ አዋጅ አይፈቅድላቸውም። እንደዚህ አድርገው ቢፈቱ ራሳቸው ከአምስት ዓመት እስከ 10 ዓመት ሊያስቀጣቸው ይችላል ማለት ነው። በሶስተኛ ደረጃ አጠቃላይ የአዋጅ መንፈስ ካየኸው በህብረተሰቡ መካከል መጠራጠርና አለመተማመን እንዲፈጠርና ሽብር የሚነዛ ነው በአጠቃላይ። ምክንያቱም አንደኛ በአብዛኛው አይተው ከሆነ የዋስትና መብት የማያስፈቅድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞቱ የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው። ስለዚህ የሞት ቅጣት አሁን በዓለም አቀፍ የሰብአዊ መብት ድንጋጌዎች እና አድቮኬት በሚያደርጉ ሰዎች በዓለም አቀፍ የሞት ድንጋጌ እንዲቀር ውቶታ እየተደረገበት ያለንበት ሁኔታ ነው አጠቃላይ። ይሄኛው ግን በጣም ብዙ አንቀጾች በሞት የሚያስቀጡ የሚያደርግ ነው። ኢትዮጵያ ውስጥ እንኳን በሀገር ደረጃ ማለት ነው በሞት የሚያስቀጡ የሚችሉ በምን ሂደት ማለት እንዳለባቸው ይታወቃል። እና ከዚህ አንጻር እግረ መንገዳችን እዚህ ሳውዲ ለምሳሌ እነዚህ እስረኞች በሞት ልትቀጣቸው ነው እና የሞት ቅጣቱን ይነ

0: ይነሳልን ብሎ በተለያየ መንገድ አድቮኬት የተደረገ ነው እና የክልሉ ፕሬዝዳንት ባለፈው ይሄን እንደዛቤ ጽፏል አይቻለው እና ፕሬዝዳንት ነኝ የሚሉ እና አሁን ተመልሰው ግን በዚህ ክልል እነዚህ አይነት አፋኝ የሆነ ሚዲያ ሙሉ በሙሉ ሚዘጋ ምንም አይነት እኔ ከመሰጠው ፍቃድ ውጪ ምንም አይነት ሚዲያ እንዳይንቀሳቀስ የሚያግድ ሰዎች አላግባብ የሚታሰሩ በር የሚከፍት እና በህገ መንግስቱ አንቀጽ 9(1) መሰረት ይህን ህገ መንግስት የሚቃረኑ የትኛውም ህግ ልማዳዊ አሰራርና ማንኛውም ነገር ተፈጻሚነት የለውም ይላል። በተለምዶ ያው የክልሎች ህገ መንግስት በአብዛኛው የፌደራል ህገ መንግስት የሰብአዊ መብት ድንጋጌዎች አጠቃላይ ምንድነው የሚያስቀሩት እነዚህ የፌደራል ለፌደራል የተሰጡ ስልጣናት ብቻ በማስቀረት ነው የክልል ህገ መንግስት እና ከራሱ ከክልል ህገ መንግስት ራሱ የሚቃረን ነገር ነው። ለምን ብትለኝ ለምሳሌ የወንጀል ህግ የመጨረሻው ድንጋጌ የዚህ ረቂቅ አንቀጽ 81 ማለት ነው የዚህ አዋጅ ተፈጻሚነቱ ከመቼ ጀምሮ ነው ይልና ንዑስ አንድ ላይ ምን ይላል ከጸደቀበት ቀን ጀምሮ ተፈጻሚ ይሆናል ይልና በኤክሰፕሽን ደግሞ በልዩ ሁኔታ ከአንቀጽ 35 ከ 48 የተደነገጉ ወንጀሎች ከጥቅምት 24 2013 ጀምሮ ተፈጻሚ ይሆናል ይላል። ይሄ ማለት ምን ማለት ነው? አዋጁ ወደ ኋላ ተመልሶ ይሰራል ማለት ወንጀል ወደ ኋላ ተመልሶ አይሰራም። ይሄ በህገ መንግስቱ አንቀጽ 22 በወንጀል ህግ እንደዚሁም በዓለም አቀፍ የሰብአዊ መብት ድንጋጌዎች አንድ ወንጀል ወደፊት ነው የሚሰራው። ስለዚህ ዛሬ ላይ ሆኖ 2013 ላይ አንተ ከጠላት ጋር ሰርተሃል ለምሳሌ ግዚያው አስተዳደር ላይ ይሰራ አንድ ግለሰብ ቢኖር በ2013 ይሄን እንተምበለ ከጠላት ጋር እንደዚህ ሰርተሃል ተብሎ ወደ ኋላ ተመልሶ እንዲሰራ የሚያስገድድ ስለሆነ በአጠቃላይ ከክልሉ ህገ መንግስቱም ከፌደራል ህገ መንግስቱም የሚቃረን ነው ማለት እንችላለን።
1: ጥሩ። እንደው እንደ ህግ ባለሙያ አላማው ምንድነው ብለህ ትገምታለህ?
0: 3-4 አላማዎች ሊኖር ይችላሉ ብዬ ገምታለሁ። አንደኛ ክልሉን ሙሉ በሙሉ መቆጣጠር ስልጣን መቆጣጠር በምንም መንገድ ሐሳብ የሚያነሳ ወይም ደግሞ በምንም መንገድ ክሪቲሳይዝ የሚያደርግ አካል እንዳይኖር ሙሉ በሙሉ ስልጣን መቆጣጠር ነው ዋናው በብቸኝነት መቆጣጠር ማለት ነው። ስለዚህ የሚቀናቀን ኃይል ካለ በዚህ ህግ ይመታል በዚህ ህግ በህግ ሰበብ የታሰረ ወይም ደግሞ ክልሉን ለቀው እንዲወጣ ይደረጋል ተቀናቃኝ አይኖርም ማለት ነው። ሁለተኛ ምን አላማ ሊኖረው ይችላል? ተጠያቂነት እንዳይኖርም ያደርጋል። ፍትህና ተጠያቂነት ከተጠያቂነት ለመዳን ሲባል ይሄን ህግ አውጥተው ማፈን ይፈልጋሉ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ልክ ምናልባት እንደ ኤርትራ ላይ እንዳላለ አይደለ በቃ ክልሉን ሙሉ በሙሉ ከሰው ባዶ ማድረግ ላይ ወጣቱ ለምሳሌ በእንደዚህ አፋኝ ህግ መንቀሳቀስ መስራት አይችልም። ስለዚህ ያለው ብቸኛ እድል ክልሉን ለቀው መውጣትና ወደ ስደት መሄድ ነው የሚሆነው። ወጣት ከሌለ ደግሞ ተገዳዳሪ ኃይል የለም። ሙሉ በሙሉ ክልሉን አፍኖ ለመያዝ የታሰበ ነው የሚመስለው።
1: ረቂቅ አዋጁን በተመለከተ ከህዋት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዛሬን ጨምሮ ባለፉት ሳምንታት ራሳቸውን ያጠፉ ወጣቶች ምስል በስፋት በማህበራዊ ትስስር መድረኮች ሲጋራና በርካቶች በጉዳዩ ሲነጋገሩበት ተመልክተናል። ይህ የራስን ህይወት የማጥፋት ነገር ለምን ከቅርብ ጊዜ ወዲህ እየተዘወተረ መጣ በሚል ባለሙያ ለማነጋገር ወደድን። ዶክተር ግንባሩ ገብረ ማርያም ከ30 አመታት በላይ በአእምሮ ጤና ህክምና ላይ ቆይተዋል። ስለ ጉዳዩ እንዲያስረዱን ጋብዘናቸዋል።
2: ጠንካራ የሆነ ከጄኔቲክስ ጋር በተያያዘ እንዳለ ነው ሳይንስ የሚያሳየው።
3: ለምሳሌ ሁለት ሰዎችን ብናመጣና ለአንድ ችግር ብናጋለጣቸው መፍትሄው ራስን ማጥፋት እንደሆነ ያስባል። ሌላኛው ይሄም ቀን ያልፋል ብሎ ያሳልፈዋል። ሳይንሱ ምን ይላል?
2: በቤተሰባቸው የሱሳይድ ወይም ደግሞ ራስን የማጥፋት ሂስትሪ ታሪክ እንዳለ ያሳያል። እና ጄኔቲክ ሎዱ ወይም ደግሞ ጫናው ከፍተኛ ነው። ለራስ ማጥፋት ብቻ ሳይሆን ለአእምሮ በሽታም እንደዚሁ ነው።
3: ስለዚህ ይሄ ማለት የሆኑ ሰዎች የበለጠ ራስን ለማጥፋት የተመቻቹ ሆነው ይወለዳሉ በተፈጥሮ ማለት ነው።
2: እንግዲህ አንድ ቤት ሲሰራ ብረት ብሎኬት ወይ ደግሞ ድንጋይ ወይ እንጨት ብቻ አይደለም፣ ብዙ ነገሮች ያስፈልጋሉ። አንድ በሽታም አንድ ችግር እንዲከሰትም የብዙ ችግሮች የብዙ ሁኔታዎች መመቻቸት ይጠይቃል። ስለዚህ የስትሬስ ባለ ጊዜ እነዚህ ሰዎች ለስትሬስ ብታጋልጣቸው ጄኔቲክ ሎድ የሌላቸውና ያላቸው የሚሰጡት ምላሽ አንድ አይደለም። ጄኔቲክ ክሎዝ ያላቸው የሚሰጡት ምላሽ ያው ወይ በሱሳይድ ወይ በሜንታል ኢልነስ ይሆናል።
3: እሺ በጣም ጥሩ። ስለዚህ በአንድ ቤተሰብ ውስጥ የልጅ ልጅ እንደዚህ በታሪክ ብናጠና የሆነ ቤተሰብ የበለጠ ራስን የማጥፋት እርምጃ የወሰደ ቤተሰብ ልናገኝ እንችላለን?
2: አዎ ተጋላጭነት ይኖራል ማለት ነው።
3: ዶክተር አሁን የሆነን ሰው እርሶ አይተው ታሪኩን በተወሰነ መንገድ ቢነግሮትና ራስን ስለማጥፋት እንደሚያስብ ምንም ነገር ባይገልጽልዎት ይሄ ሰው ራስን ሊያጠፋ ይችላል ብለው ሊገምቱባቸው የሚችሉ ምልክቶች አሉ?
2: አዎ ዋርኒንግ ሳይንስ የምንላቸው ነገሮች አሉ። አንዳንዴ እንደ ቀልድ አርገው ሊዝቱ ይችላሉ ወይ ደግሞ እንደ ቀልድ አርገው መኖር ምን ያረጋል ይችላል ወይ ደግሞ ቤተሰባቸውን አይታገኝኛለሽ ብለው የሚዝቱበት ጊዜ አለ። ያ እንደ ቀላል ነገር አድርጎ መውሰድ አያስፈልግም። እና እኛ ብዙ ጊዜ ግለሰቡ ብቻ የሚለን ነገር ሳይሆን ታሪክ ከቤተሰብ እንወስዳለን ወይ ከጓደኛ እንወስዳለን። ገንዘቡን ለምሳሌ ያለ ሀብቱ ሲያባክን ከታየ ብዙ ነገሮች ለምሳሌ አንድ ሰዎች ሁሉ ኑዛዴ ሁሉ ያረጋሉ ድንገት ተነስተው እና ብዙ ምልክ ዋርኒንግ ሳይኖች የማስጠንቀቂያ ምልክቶች ናቸው እነዚህ።
3: በርሶ አንድ ሰው ጤናማ የሆነ ሰው ደበኛ ኑሮውን እየኖረ ያለ ሰው እንዴት አይነት ምልክቶች ሲታዩበት ይሄ ነገር ችግር ሊኖር ይችላል ብሎ ቤተሰብ ወደ ሕክምና መውሰድ አለበት?
2: ከተለመደው ባህሪ ውጪ የሆኑ ነገሮች ያሳያል። ለምሳሌ ከዚህ በፊት ሶሺየብል የነበረ እንዳው ተግባቢ የነበረ ከሰው ጋር ይገናኝ የነበረ አሁን ራሱን እንደማግለል ይላል። አንድ ምልክት ነው። ሌላ ደግሞ አንዩዥዋሊ የሆነ አደንዛዥ ውስጥ ሲገባ ይታያል። በራሱ ሩም ውስጥ የሚቆይ ከሆነ ሁልጊዜ ለብቻው በቃ ብቸኝነትን የሚያዘወትር ከሆነ አንድ መጠጠር ያለብን ነገር ነው።
3: አንዳንዴ ደግሞ ዶክተር የበለጠ ተጫዋች፣ የበለጠ ሳቂታ፣ የበለጠ ቀላጅ ይሆናሉ ሰዎች ድንገት ተነስተውና ይህ ሰው በፍጹም ይሄ ሐሳብ ውልብ ብሎበት ማያቅም ራስን ማጥፋት ብለን ስናስብ ደግሞ ከባድ ነገር እንሰማለን። ምናልባት እሱም የሆነ ምልክት ነው እንዴ?
2: አዎ አንዳንዴ ለምሳሌ ላፊንግ ዲፕሬሽን ይባላል አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል። ስለዚህ ሁሉ ጊዜ እንዳው የድብርት ምልክት ወይ ድብርት ብቻ እንዳው በኮመንሊ በየጊዜው በተለመደው መልክ እንደሚከሰት ሳይሆን በሌላ እንግዳ በሆነ መልክ ሲከሰት ይሄ ማሳሳች ነው።
3: ሰዎች ራስን ላጥፋው የሚል ሐሳብ ወደ አእምሯቸው የሚገባው በምን ምክንያት ነው?
2: በእውነት ጥሩ ጥያቄ ነው። ብዙ ምክንያቶች ይኖራሉ። ለምሳሌ አሁን ህይወት በጣም ስትሬስፉል ሲሆን ዳይላማ መውጫ ቀዳዳ ሲያጡ ሰዎች ከፍተኛ የሆነ ስትሬስ ውጥረት ውስጥ ሲገቡ ያልጠበቁት ነገር ሲገጥማቸው በዚህ ጊዜ ለነሱ አንድ አማራጭ ሆኖ የሚታይ ይሄ ይሆናል። ግን አንዳንዴ ይሄ ኢምፐልሲቭ በምንለው በግብታዊነት የሚደረግና ታቅዶ ታስቦ የሚደረግ አይነት ራስን የመጉዳት ችግር አለ። ለምሳሌ አንድ አደጋ ቢደርስ የሆነ ነገር ንብረት ቢወድም ወይ የሆነ የጠበቀው ነገር ባታገኝ ኢምፐልሲቭ በሆነ መንገድ ራሳቸውን የሚጎዱ ይኖራል። እና ግን አንዳንዶቹ በጣም አሁን ድብርት ውስጥ ያሉ ሰዎች እቅድ አውጥተው ያ የመጣውን ሐሳብ ፕላኑን በምን ራሳቸውን እንደሚጎዱ ማስታወሻ ሁሉ የሚተዉ አሉ።
3: ማስታወሻ ሲሉኝ ምን አስታወሰኝ? ልጆች ከቅርብ ጊዜ ወዲህ አንዳንድ ወላጆች ያሳሰባቸው ነገር ያለ ይመስላል። ልጆቻቸው ይሄ ካልተገዛልኝ ራሴን አጠፋለሁ ይላሉ። አንዳንዴ እንደም ማስፈራሪያም ያዩታል አንዳንድ ቤተሰቦች፣ አንዳንዶች ደግሞ ይጨነቃሉ። ምን ይመክራሉ?
2: አዎ ያው መናቅ አያስፈልግም። ማንኛውም ጀስቸር ሳይዳል ጀስቸር እንለዋለን። ሰዎች አይ ቀልዶ አያደርገውም ትኩረት ሊስ ብሎ ብዙ ጥናቶች ተደርጓል። እንደዚያ ያለች ሰዎች ላይ ጥናት ተደረገና አብዛኛዎቹ ይፈጽሙታል። ስለዚህ ለምን አሰበው ለምን አለው ዋይ የሚለው ነገር ማሰብ ያስፈልጋል። እኛ ብንታለል ይሻላል። እኔ እውነቱን ልንገርህና አሁንም እግረ መንገድ ልናገር የምፈልገው ሲውሳይድ መከላከል ይቻላል፣ ማከምም ይቻላል
3: ነው እንዴ?
2: አዎ።
3: እንዴት ተደርጎ?
2: አንደኛ ያው የብሬን ኬሚስትሪ ላይ ዲስተርባንስ ይኖራል። እንደዚህ አይነት ነገር በሚኖርበት ጊዜ ክራይሲስ ነው፣ ይሄ ላይፍ ክራይሲስ ነው። እነዚህ ሰዎች ችግር በሚገጥማቸው ጊዜ ኢመርጀንሲ ሰርቪስ፣ ምክንያቱም አሁን እንደ ሳይካትሪክ ኢመርጀንሲ ወይ ደግሞ ኢመርጀንሲ ድንገተኛ አድርገን ነው የምንወስደው። በጣም ኢሚዲየት የሆነ ፈጣን የሆነ ትኩረትና ፈጣን የሆነ እርዳታ ያስፈልጋል። ማለት ለምን እነዚህ ሐሳቦች መጡ ብለን እናጠናለን። ወይ ደግሞ አንድ ላይ የሆነ የተደበቀ ሜንታል ዲዞርደር ሊኖር ይችላል ወይም ደግሞ ሌላ ላይፍ ሰቨንት ችግር ሊኖር ይችላል። ዝም ብለን አይደለም በቀላል አይደለም እንወስደው። ታሪክ ከቤተሰብም ከሁሉም ወስዶ መንትን ማከም ያስፈልጋል።
3: ወደ ሐኪም ቤት እንደዚህ ወደ ባለሙያ ከመውሰዳቸው በፊት ቤተሰብ

0: ምን ሊያረግ ይችላል? ጓደኛ ምን ሊያረግ ይችላል? ከዚሁ ጋር አብረው የሚመለሱልኝ እንደዚህ አይነት ሐሳቦችም መጣ ሄደት የሚልበት ሰው ጠንከር ያለ ድብታም ውስጥ የሚገባ ሰው ምን ቢያረግ ጥሩ ነው? አንዳንዶች ጸሎት ጥሩ ነው ይላሉ፣ አንዳንዶች ከጓደኛ ጋር ማውራት፣ ሐሳቡን ማጋራት በቀላሉ የሚያልፍ ነገር እንደሆነ ማሰብ፣ እንደዚህ ምክሮች ይለቀ የባለሙያ ምክር ምን ይመስላል?
1: አዎ፣ በእውነቱ አንድ ሰው ዲስትሬስ ውስጥ ወይ ሰቆቃ ውስጥ የሆነ እንትን ውስጥ በሚገባበት ጊዜ መተንፈስ በጣም ፋይዳ አለው። ለሰው ለጓደኛ ለሚያምኑት ሰው መንገር፣ እንደገና ቤተሰብም ምን ማድረግ አለበት? እንደዚህ አይነት ነገሮች ሲታዩ ለአደጋ የሚያጋልጡ ነገሮች ቤትም ይሁን አካባቢ ባይኖር ጥሩ ነው። ለምሳሌ አንዳንድ ደህና ሀብታም ቤተሰቦች መሳሪያ ሁሉ ተጋልጦ ሊቀመጥ ይችላል። መሳሪያን ማሸሽ፣ ለነሱ እንዲጋለጥ አለማድረግ፣ መድኃኒቶች ኢቨን አምፒሲሊን ጭምር፣ ሌሎች ኦቨርዶዝ ይወስዳሉ። ከመጠን በላይ ይወስዱና ራሳቸውን ሊጎዱ ስለሚችሉ ደግሞ ባኞ ቤት ውስጥ ያሉ መርዝ፣ የሽንት ቤት መርዝ፣ ሌሎቹ ሹላሹል ነገሮች፣ ስለታም ነገሮች፣ ለአደጋ የሚያጋልጡ ነገሮች አጠገብ አለማድረግ ለብቻቸው እንዳይሆኑ በተቻለ መጠን እንዳው ሳያውቁ እንዲጠበቁ ለአብሮነት ተብሎ እንደዛ እንትን ቢሆን ጥሩ ነው። እርዳታ አለው። እንደ ድንገተኛ የልብ ድንገተኛ እንዳለ ሁሉ በዚህም በአእምሮ ህመም አንዱ ድንገተኛ ከሚባሉ ነገሮች ስለሆነ የድንገተኛ ሕክምና አለ።
2: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ሳውዲ አራት ኢትዮጵያውያንን በሞት ስትቀጣ፣ የኢትዮጵያ መንግስት ደግሞ ከ1600 በላይ ኢትዮጵያውያን በምህረት እንደተለቀቁ ገልጸዋል። በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዓለም ዋንጫ አሜሪካ እንዳይገባ የተከለከለው ሶማሊያዊው ዳኛ በፒኤስጂ እና በአስቶን ቪላ መካከል የሚካሄደውን የአውሮፓ ጨዋታ እንዲመራ ተመረጠ። ናይጄሪያ የጥቃት ኢላማ የሆኑ ዜጎቿን ከደቡብ አፍሪካ ማስወጣት ጀመረች። የመጀመሪያዎቹን 270 ናይጄሪያውያን የያዘ አውሮፕላን ዛሬ ከጆሃንስበርግ ተነስቷል። ፕሬዚደንት ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴት በቅርቡ እንደሚቆጣጠሩ አስታወቁ። ፕሬዚደንቱ ኢራን ዛሬ ለሊትም በኃይለኛው ትመታለች ካሉ በኋላ እቅዳቸውን መሰረዛቸውን ከደቂቃዎች በፊት ገልጸዋል። በተያያዘ አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ መሽመጥን ሙሉ በሙሉ መዝጋቷን አስታውቃለች። ለመጀመሪያ ጊዜ 48 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ ዛሬ ሜክሲኮና ደቡብ አፍሪካ በሚያደርጉት ግጥሚያ ይጀምራል። ለመሆኑ ይህ የዓለም ዋንጫ ምን አዳዲስ ህጎች ይኖሩታል? ፋሲካው መንበሩ አጭር ዘገባ አለው።
3: 23ኛው የዘንድሮ የዓለም ዋንጫ ብዙ አዳዲስ ማስተካከያዎችን በመጨመር ነው የሚደረገው። የተወሰኑትን እንመልከታቸው። በጨዋታው መካከል ሰዓት ማባከን ቅጣት ያስከትላል። ከሜዳ የሚወጣው ተጫዋች በ10 ሰከንድ ውስጥ ከሜዳ የማይወጣ ከሆነ እርሱን ቀይሮ የሚገባው ተጫዋች ቢያንስ ለአንድ ደቂቃ ከጨዋታው ውጭ እንዲሆን ይደረጋል። የእጅ ውርወራ ወይም የመልስ ምት በ5 ሰከንድ ውስጥ ካልተጀመረ ውሳኔው ተቀልብሶ ውርወራው ወይም የመልስ ምቱ ለተቃራኒው ቡድን ሊሰጥ ይችላል። ከሜዳ ውጭ ሕክምና የተሰጣቸው ተጫዋቾች ወደ ጨዋታው የሚመለሱት ለአንድ ደቂቃ ውጭ ከቆዩ በኋላ ይሆናል። ነገር ግን ለግብ ጠባቂዎችና ከፍተኛ ጉዳት ለሚያስተናግዱ ተጫዋቾች ልዩ ሁኔታ ይኖራል። በ23ኛው የዓለም ዋንጫ ቢጫ ካርድና የማዕዘን ምት በቫር ይታያል። ሁለተኛ ቢጫና አወዛጋቢ የማዕዘን ምት ሲሰጥ የውሳኔው ትክክለኛነት በቪዲዮ ማጣሪያ ይደረግበት። ሜዳ ውስጥ በሚፈጠር የተጫዋቾች ውዝግብ ምክንያት አፍን በእጅ በክንድ ወይም በልብስ ሸፍኖ ማውራትና ምላሽ መስጠት በቀጥታ ቀይ ካርድ ከሜዳ ያስባረራል። በእነዚህ ሕጎች በመዳኘት ከሚሳተፉት 48 ሀገራት መካከል አንዱ ሀገር ዋንጫውን ታሸንፋለች። ይህ በአይነቱ ለየት ተደርጎ የተዘጋጀውን የዓለም ዋንጫ ማን ያሸንፋል ብላችሁ ታስባላችሁ? ሐሳባችሁን አጋሩን።
2: አድማጮቻችን፣ ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። እንደዚሁም አሁን በቅርቡ የጀመርነውን BBC News Amharic የቲክቶክ አድራሻችንን በመከተል መረጃዎችን ማግኘት ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዝግጅቶች እንገናኛለን። ጤና ይስጥልን።

0: ጥዕና ሃበልና ክብራት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩ ኣሎ ፍሉይ ልኡኽ ሕብረት ኣፍሪቃ ኦሊሶጎን ኦባሳንጆ ምስ መራሕቲ ሕወሓት ተራኺቡ
1: ጅመር እዩ እቲ ሳዕሪ ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክሰርሕ እየ ዝብል መሽም እዩ ዘለዎ
0: ኣካታዓይ ኮይኑ ዘሎ ሓዱሽ ረቂቕ ኣዋጅ ትግራይ
2: ክልላት ከምዚ ዓይነት ኣዋጅ ከውፃ ሕጊ ኣይፍቀደለንን ማለት እዩ ሃገር ተኾንካ ጥሓ ከምዚ ዓይነት ሕጊ ክተውፅ ትኽእል
0: ኣብ ቤልፋስት ዘጋጠመ ዓመፅ ኣንጻር ስደተኛታት ኣብ ነበርቲ ዝሕደረ ፅልዋ
3: ዕፀው ገለ ምስተባሃለ ዓፂን ገዛ መፅ ማለት እዩ ድሃር ኣይፀንሑምካ እታናይ ምሸት ትቆርብ ክብድ በለ ኩነታት ሓልፉ ማለት እዩ
0: ሓፀርቲ ዜናታት እውን ኣለና ምሳና ፅንሑ ብ221 ንኩናት ትግራይ ሰላማዊ ፍታሕ ንምርካብ ዝተመዘዘ ፍሉይ ልኡኽ ሕብረት ኣፍሪቃ ፕሬዚደንት ናይጀርያ ነበር ኦሊሶጎን ኣባሳንጆ ሎሚ ምስ መራሕቲ ትግራይ ከም ዝተራኸበ ተገሊጹ ኣባሳንጆ ምስ ኣብ ቀረባ እዋን ፕሬዚደንት ትኽልል ምዃኑ ዝኣወጀ ኣቦ መንበር ሕወሓት ደብረፅዮን ገብረ ሚካኤል ተራኺቡ ኣብ እዋናዊ ጉዳያት ከም ዝተዘራረበ ቢቢሲ ካብ ቤት ፅሕፈት ፕሬዚደንት ዝረኸቡ ሓበሬታ የመልክት ኣምባሳደር ኣዲስ ባሌማ ንጋዜጠኛታት ኣብ ዝሃቦ መግለጺ ኦሊሶጎን ኣባሳንጆ ኣብ መንጎ ሕወሓትን መንግስቲ ፌደራልን ዲፕሎማስያዊ ዘተ ንክጅመር ፃዕሪ ከም ዝገብር ሓቢሩ
1: ጅመር እዩ እቲ ፃዕሪ ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክሰርሕ እየ ዝብል መሽም እዩ ዘለዎ ስለዚ ካብኡ ተበጊስና

0: ናበይ ከም ዝበፅሕ ክርኢና ንዳያሎግን ፖለቲካል ዳያሎግ ክፉት እዩ ኦፊስና ንሕና ኩሉ ሰዓት ድልዋት ኢና ኩናበልና መግለፅታት ክነውፅ ኣለና ከዚ ነጊርናዮም ኣለና ተዘሎና ፀገም ተዘዝለሉ ኩነታት ነጊርናዮ ኣለና ንሱ ተረዲዎ ኣሎ ዛስዋይ ቀልጢፈ ክኸይድ ኢሉ ሰዓቱ ሕፂሩ ክኸይድ ይፍትን ኣሎ ንምንታይ ኣብኡ ከይዱ ድማ ክዘራረብ
1: ኣብዚ እዋን ኣብ መንጎ ክልላዊ መንግስቲ ትግራይን መንግስቲ ፌደራልን ተፈጢሩ ዘሎ ወጥሪ ናብ ኩናት ከየምርሕ ስክፍታታት ኣልዒሉ ኣሎ ሓበሬታ መገሻት ልኡኹ ምስ ተሰምዐ እቲ ወጥሪ ብሰላማዊ መንገዲ ንክፍታሕ ተስፋ ዝህብ እዩ ዝብል ርእይቶ ይስማዕ ኣሎ ብመንግስቲ ፌደራል ስልጣኑ ንሓደ ዓመት ዝተናውሐ ፕሬዚደንት ነበር ግዜያዊ ምምሕዳር ትግራይ ጀነራል ታደሰ ወረደ ተገዲዱ ካብ ቤት ፅሕፈቱ ክወፅእ ካብ ዝግበር እንድሓር ኣብ ምንታይ ኩነታት ከም ዝርከብ ዛጊት ዝፍለጥ ነገር የለን
2: ካብ ትግራይ ከይወፃና ሎሚ ቀነ ኣብ ማሕበራዊ ሚድያ ተዘርጊሑ ዘሎን ብክልላዊ መንግስቲ ትግራይ ከም ዝወፀ ዝንገረሉ ልዕሊ 40 ገጽ ረቂቕ ኣዋጅ ከካትዕ ቀኒሎ እቲ ህላወን ድሕነትን ህዝቢ ትግራይ ንመውሓስ ዝወፀ ኣዋጅ ብሄራዊ ክልላዊ መንግስቲ ትግራይ ዝብል መፀውዒ ዝተዋህቦ ሰነድ ኣብ ኢትዮጵያ ብዙሕ ዘይተለምዱን ካብቲ ስሩዕ ክልላዊ ይኹን ሃገራዊ ሕገ መንግስቲ ወፃኢ ትርጓመታት ዝተዋህቦም ብሞት ዘቕፅዑ ዓንቀጻትን ድንጋገታትን ዝሓዘ ኮይኑ ይረአ ብዛዕባ ናፅነት ምግላፅ ሓሳብ ግዱድ ዕስክርና ከምኡውን ክሳብ መቕፃዕቲ ሞት ከስዕብ ዝኽእል ኣንቀጻት ኣስፊሩ ምህላው ብዙሕ ሕቶታትን ስክፍታታትን የልዕለ ኣሎ ኣብዚ ጉዳይ ሃና ዘራፅዮን ንጠበቓን ምክትል ዳይረክተር ሂማን ራይትስ ፈርስት መብርሂ ብርሃነ ተወኪሳቶላ
3: ረቂቕ ንዘለት ሕጊ ይፀደቓን ከም ሕጊ ንምውሳድ ብጣዕሚ ዝከብድ እዩ ዝኸውን ማለት እዩ ምክንያቱ እንታይ እዩ ሓደ ከምዚ ዓይነት ሕግታት ናይ ምውፃእ ስልጣን ኣብ ፌደራላዊ ሕገ መንግስቲ ዓንቀፅ 55 ከምኡውን ዓንቀፅ 51 ንፌደራል መንግስቲ ወይ ድማ ንባይተወከልቲ ህዝቢ ዝተዋሃበ ስልጣን እዩ ማለት እዩ ስለዚ ክልላት ከምዚ ዓይነት ሕጊ ከውፃእ ስልጣን የብለንን ከምዚ ዓይነት ቅርፂ ዘለዎም ሕግታት ብፍላይ ክፍሊ 3 ተሓታትነት ገበን ካብ ዓንቀፅ 8 ጀሚሩ ዳርጋ መብዛሕትኡ ብዛዕባ ገበን ንዛረብ ኣዋጅ ስለዝኮነ ክልላት ከምዚ ዓይነት ኣዋጅ ከውፃ ብሕጊ ኣይፍቀደለንን ማለት እዩ ስለዚ ምናልባት ከምዚ ዓይነት ሕጊ ከውፅእ ዝኽእል ሃገር ተኾንካ ጥሕሓ ከምዚ ዓይነት ሕጊ ክተውፅእ ትኽእል ኣርቂቅዎ ዘሎ ቤት ምክሪ እውን ቅድሚ 6 ዓመት ተመሪፅ እየ ዝብል መንግስቲ ዘውፅኦ እዩ እዚ መንግስቲ እዚ ድማ ፕሪቶሪያ ስምምዕነት መሰረት እቲ ቤት ምክሪ እውን ክፈርስ ኣብ ስምምዕነት ተበፅሖ ስለዝኮነ ካብኡ ሓሊፉን ግዜ ዝሓለፈ ስለዝኮነ ብሓፈሻ ሕጊ እዚ ናይ ምውፃእ ስልጣን የብሉን ማለት
4: እዩ ስለዚ እዚ ብስፐሲፊካሊ ምስ ናይ ክልልን ፌደራልን ሕጊ ዝኮነ ዝሳነየሉ መገዲ የለን ኢልና ዲና ክንወስድ ንክእል
3: እወ ምንም ዝሳነ ምክንያቱ ንክሳነታ እዩ ምስቲ ሕገ መንግስቲ ዝፃረር እዩ ብቐጥታ ማለት እዩ ኣብ መወዳእታት ተፈፃምነት ናይዚ ኣዋጅ ኢሉ ዓንቀፅ 81 ካብ ዓንቀፅ 35 ስካብ 48 ዘለዉ ድንጋገታት ካብ ጥቅምቲ 24 213 ዓመቶም ጀሚር እዩ ዝኸውን ይብል ፍፁም ከምዚ ዓይነት ሕጊ ኣይኮነ ሓደ ፀረ ሕጊ ሕገ መንግስቲ እዩ ብዝኾነ መትከል ኣብ ዝኾነ ዓዲ ከምዚ ዓይነት ሕጊ ይወፅን ናይ ገበን ሕጊ ብባህር እዩ ንቅድሚት ይሰርሕ ካብ ዝወፀሉ ገበን ማለት እንታይ ዝተኸልከለ እንታይ እዩ ዝተፈቐደ እንድዩ ስለዚ እዚ ድማ ኣዋጅ ምስ ወፅኢካ ትፈልጦ ማለት እዩ ሕዚ ንኣብነት ብዛዕባ ቴሮሪዝም ኣዋጅ ክወፅ ትኮይኑ ካብቲ ዝወፀሉ ንቅድሚት እዩ እምበር ንድሕሪት ኣይሰርሕን ገበን ሕጊ እዚ ኣዋጅ ግን ዓንቀፅ 81 እንታይ ኢለሎ ተፈፃምነቱ ካብ ፀደቀሉ ዕለት ኢሉ ሳብቱ ወይ ድማ ንኡስ ክልተ ግ እንታይ ይብል ኣብዚ ዓንቀፅ ንኡስ ዓንቀፅ ሓደ ዝተገለፀ እንተሃለው እውን ተፈፃምነት ኣብዚ ኣዋጅ ካብ ዓንቀፅ 35 ካብ 48 ዝተደንገጉ ገበናት ካብ ጥቅምቲ 24 213 ዓ.ም ጀሚር ይኸውን እዩ እዚ ማለት ንምታይ ማለት እዩ ሎሚ ሕጊ ውፅኦምስ 213 214 ወይ በቃ እንዳሓለፉ 6 ዓመታት ገለ ዝተፈፀሙስ
4: ወይታት ክትከውን የግብሩካ ማለት እዩ
3: ይገብሩካ ማለት እዚ ድማ ሰሌክቲቭሊ ፀላእት ንዝብልዎ ሰባት ንምጥቃዕ ወይ ንምክሳስ ሓስቦም ዘውፅዎ ሕጊ ምንም ካሊእ ትርጉም ዝውሃብ ኣይኮነን ማለት እዩ
4: ኣብቲ ውሽጢ ሕብረተሰብ ግን ስግኣታት ተፈጢሩኣሎ ኣብ መንጎ ክኢላታት ሕጊ ናይ ሰብኣዊ መሰል ተጣበቕቲ እውን ክትዓት ተላዒሎም ቀኒዮም ክንዕዘብ ቀኒና ኣለና እሞ ናይ ሓደ ሰብ መሰል ወይ ናይ ሓደ ነባራይ መሰል ብኸመይ እዩ ዝዳፋእ ከምዚ ዓይነት ሕግታት
3: ሓደ ስልጣን ካብ ዘየሉ ኣካል ዝወፀ እዩ ንድሕሪ ተመሊሱ ክሰርሕ ምግባር ሓደ እቲ ዓብዪ ፀገም እዩ ካልኣይ ብፍላይ ዲሞክራሲያውን ሰብኣዊ መሰላትን ንምቕፋን ዕላማ ዝግበረ እዩ ዝህዝቡ ተሪኢኸ ይኹንኪ ንኣብነት ደገ ዝነብር ክኸውን ይኽእል እ ብዝኾነ ይኹን ይሃሉ ዓንቀፅ 17 ንመኸተም ተዕንቓፍ ዝብል ዝኾነ ሰብ ኣብ ትግራይ ወይ ካብ ትግራይ ወፃኢ ኮይኑ ዝኾነ ሰብ ወይ ህዝቢ ከይገደል ወይ ከይምክት ዘላዓለ ብሚድያ ይኹን ብገለ ይኹን ይብለክ ማለት ስለዚ ተዓፊኑ ኣሎ ማለት ዝኾነ ሰብ ሓሳብ ክገልፀ ይኽእል ማለት እዩ ሓሳብ ምግላፅ ድማ መሰረታዊ ናይ ሰብ መሰረታዊ መሰሊ ማለት እዩ ካልኦት ዲ ፕሮሰስ ኦፍ ሎው ዝበሃል ነገር የለን ዓንቀፅ 72 እንታይ ይብል

0: ሓሙሽተ ማለት እዩ ኣብዚ ኣዋጅ ውሕስና እየሁ ብዝተባሃሉ ገበና ዝተጠርጠረ ወይ ዝተኸሰሰ ሰብ ውሕስና ምፍቃል ወይ ምፅራይ ከይተወደአ መጠርጠር ምክንያት የብሉ ኢልካ ምስታሕ ስኸብል ሞ ነዚ ተሓላሊፉ ዝተረኸበ ዳይና ወይ ቤት ፍርዲ ካብ ሓሙሽተ ዓመት ካብ 10 ዓመት ፅኑ ማዓሳት ስለዚታይ ማለት እዩ ኣብ ልዕሊ ቤት ፍርዲ ቁፅፅር ፖለቲካዊ መሳርሒ እምበር መሰል ውሕስና እውን የለን። ስለዚ ኣብቲ ሕብረተሰብ ስጋት ክፈጥር ዝኽእል ሓደገኛ ሕጊ ይመዋል ይከኣል ማለት እዩ።
1: ተፈፃምነት ከምዚ ዓይነት ሕግታት ወይ ድንጋገታት ግን ከመይ እዩ?
0: ተፈፃምነት ቅድሚ ሕዞም 2014 ዝወፁ ሕግታት ነይሮም። በዚ ምክንያት እዚ ዝተኣሰሩ ሰባት ኣለው። እቲ ሓደ ሕጊ ክወፅ ከሎ ኢኩቴብል ክኸውን ኣለዎ፣ ፍትሒ ዘስፍን ክኸውን ክኽእል ኣለዎ። መሰላት ኣብ ኢንተርናሽናል ዩዲኤችኣር መሳል ዲክላሬሽን ኦፍ ሂውማን ራይትስ ኣይሲሲፒኣር ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ ICCESCR ኣብ ግምት ኣትዩ ሕጊ ክወፅ ዝግብኦ ሞ ብሓፈሻ ተሪኢኽ እዮ። ተፈፃምነቱ ኣገዲድካ ማ ብጠበንጃኻ ክተፈፅሞ ትኽእል እምበር ብካልእ መገዲ ብፍትሓውነት ክተፈፅሞ ትኽእል ሕጊ ኣይኮነን ማለት እዩ።
1: ቀፃሊ ክፈጥሮ ዝኽእል ፅልዋ ብኸመይ እዩ ዝግለፅ? ብኸመይ ትምዝኑ ከም ሓደ በዓል ሞያ ሕጊ?
0: ከም ክልል ብፍላይ ምስቲ ሃገር ዘለዎ ርክብ ብጣዕሚ ዘበላሸወ እዩ ማለት እዩ። ሓደ ስልጣን ዘይብሎም ኣካላት ዝወፅ ዘሎ ሕጊ እዩ። ካልኣይ ፀረ ሕገ መንግስቲ ኮይኑ ዝወፅ ዘሎ ሕጊ እዩ። ስልጣን ናይ ፌደራል መንግስቲ እውን ዝወስድ ስለዝኮነ ሳዕብን ክኽትል ትኽእል እዩ ማለት እዩ። ስለዚ ኣብ መንጎ ክልቲኦም ናይ ፕሪቶሪያ ስምምዕነት ዝፈረሙ ኣካላት ፌደራል መንግስትን ፒኤልኤፍን ማለት እዩ ምዕብሉ ዘለው ሕማቃት ተርእዮታት ከይዶም እቲ ቅድሚ ሕዚ ዝነበረ ብፍላይ ከበድቲ ናይ ኢንተርናሽናል ክራይምስ ጥሕሰሳት ደጊሞም ኣብቲ ሕብረተሰብ ክድገሙ ዝገብር ከቢድ ስጋኣት ዝፈጥር እዩ። ከም ሕጊ ግን ሕጊ ስለ ዝወፀአ ኣብቲ ሕብረተሰብ ከቢድ ፃጥ ክፈጥር ዝኽእል ኢልካ ክውሰድ ይከኣል እዩ።
2: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኤርትራን ግብፅን ስትራቴጂያዊ ምሕዝነተንን ፀጥታ ቀይሕ ባሕርን ንምድልዳል ተሰማሚዐን። እዚ ምስፋሕን ምድልዳልን ዓቕሚ ወደባት ኤርትራ ብፍላይ ድማ ወደባት ዓሰብ፣ ምፅዋን፣ ማርሳ፣ ፋጥማን ኣብ መንጎ ክልተ ሃገራት ዘሎ ናይ መሬት ኣየርን ባህርን መራኸቢታት ምትእስሳር ከም ዝርከቦም ተገሊጹ። ኣብዚ ሰሙን ስዑዲ ዓረብያ ን4ተ ኢትዮጵያውያን ብሞት ከም ዝቀፅዐት ክትሕብርን ከላ መንግስቲ ኢትዮጵያ ንልዕሊ 1600 ዜጋታት ምሕረት ከም ዝተገብረሎም ገሊፁ። ሂማን ራይትስ ዎች ሰበስልጣን ስዑዲ ዓረብ ን3ለስተ ኢትዮጵያውያን ብሞት ክቐፅዑ ከለው ፍርዲ ሞት ካልኦት 65 ዜጋታት ከም ዝተናወሐ ሓቢሩ ነይሩ። ሚኒስትሪ ጉዳያት ወፃኢ ስዑዲ ዓረብ ኣብ ዘውፅኦ መግለፂ ግን ብዛዕባቶም ብሞት ክቕፅዑ ዝፅበዩ ዘለዉ ኮነ ብዛዕባቶም ዛጊድ ብሞት ዝተቐፅዑ ዝበሎ የለን። ኢራን ኣሜሪካ ናብ መወዳእታ ዘይብሉ ረግረግ ከይተኣቱ ኣጠንቂቓ ዶናልድ ትራምፕ ሃገሩ ሎም ምሸት ንኢራን ብከቢድ ከም ትሃርማ ብምግላፅ ምቁፅፃር ዕዳጋታት ነዳድን ጋዝን ኢራን ርሑቕ ከም ዘይኮነ ገሊፁ እዩ። ኣፈኛ ባይቱ ኢራን ዋና ተደራዳሪ መሓመድ ባጋር ጋሊባፍ ኣብ ኤክስ ኣብ ዘርግሑ ፅሑፍ ጌጋ ስትራቴጂታትን ድርኪታዊ ውሳነታት መላእ እቲ ዞባ ናብ ዝኸፍአ ክመልሶ እዩ ኢሉ ወሲኹ ዝተፈለየት ኢራን ክትርእዩ ይኹም ኢሉ። ሚኒስትሪ ውሽጣዊ ጉዳያት ባሕሪን ሎሚ ኣብ ሓሙስ ኣብ ዘውፅኦ መግለፂ ብኣሃዱታት ፀረ ነፈርቲ ሃገሩ ተወቅዐን ዝዓንዋ ድሮናት ኢራን ፍንጭልጫለን ኣብ ከባቢታት ከተማ ሓማድን ርእሰ ከተማ ማናማን ድሕሪ ምውዳቁ ሓያሎ መካይን ብሓዊ ከም ዘቃፀለን ኣብ ገለ ኣባይቲ ድማ ጉድኣት ከም ዘውረደን ገሊፁ። ኣብ ኣየርላንድ ከተማ ቤልፋስት ብሰሉስ ምሸት ብካራ ዝተፈፀመ መጥቃዕቲ ስዒቡ ዓመፅ ተላዒሉ ይርከብ። ብሰንኪዚ መንበሪ ኣባይትን መካይንን ብሓዊ ተቓፂሎም። ድሕርቲ መጥቃዕቲ ሓደ ሰብኣይ ብከቢድ መቕሰል ተጋጢምዎ ኣብ ሆስፒታል ይርከብ። ነዚ መጥቃዕቲ ብምፍፃም ዝተኸሰሰ ወዲ 30 ዓመት ሱዳናዊ ሓዲ ኣሎዲድ ድማ ብፈተነ ቅትለት ተኸሲሱ ሎሚ ረቡዕ ቤት ፍርዲ ቀሪቡ። ሃና ዘራፅዮን ንነባሪታ ከተማን ዋና ሬስቶራንትን ዝኾነት ሳምራዊት ተኬ ኣዘራሪባት ኣላ።
3: ኣነ ሳምራይት ባህል ኣብ ቤልፋስት እየ ዝቕመጥ። ሶን ምሸት ነይሩ ሰዓት 10 ንበረቀን ሶሉስ እዩ ኩሉ ሰብ ፈሊጡ። ኣነ ከማን ኣጋጣሚ ንሬስቶራንት ከይድ ከሎ ኸየ ኣብ ስለዘለኒ ናብኡ ከይድ ከሎ ኸየ እዛ ነገር ሰሚየ። ግን ስጋዕ 4 ገለስ ኣብኡ ፀኒሕ ኣጋጣሚ ማለት እዩ። ካብኡ ግን ብፀው ገለ ምስተባሃለ ዓፂ ንገዛ መፅ ማለት እዩ። ምክንያቱም እቲ ኩነታት ስለደፈርሕ ነበረ ድሃር ኣይፀንሑንካ ታናይ ምሸት ትቁርብ ክብድ በለ ኩነታት ሓሊፉ ማለት እዩ።
1: እንታይ ተዓዚብኺ ኣንደበት ናብቲ ናይ ስራሕ ቦታ ከብ ዝኸድ ክሉ እዋን?
3: ኩሉ ሰብ ተረባብሹ ነይሩ። ምክንያቱም ንንሕድሕዱ ስለደሰረድ ዝነበረት ስእልታት እቲ ዝተፈፀመት ጉዳይ ገለ ኩሉ ቪድዮ ስለዝነበረ ኢብን ኣነ ሾፒንግ

0: ክገብር ከሎ ኩስ እቶም ሾፒ ንገብረሎ ምስ ፕሊስ ቀጢፍካ ከይደይ ከምዚ ኣጋጣሚ ኣላገሊሉ ምስ ሓበሬታ ህቡን ነይሮም ሸዋ የፈሊጠ ማለት እዩ።
1: በዚ ኩነታት ማሕሰይቲ ዝበፅሖም ሰባት ኣለዉ ትፈልጡ እዮም?
0: ኖ ስጋ ፈጂ የለዎ እቶም ክልተ ሰባት ጥራሕ ከምዚ ናይ ካደ ዘጋ ናይ በዓሎ ዩክሬን ገደምታት እዮም ድዮም እሶም ሕጂ ወድሒኖሞም ኣለዉ እቶም ፖላይስ ገደምታት ማለት እዩ። ማለት ከምቲ ዝፈራሕናዮ ብዙሕ ኣብ ህዝቢ ኣየበሉን ጀስት ቤትሮታት ተሰባብሩ እዚ ናይ መንግስቲ ትካላት ናይ መንግስቲ ዝበስሐስ ናይ መንግስቲ እዮም ኣቃፂሎም ኢቨን መካይን ከማን ኣብቲ ቅድሚኦም ዝፀፅንሖ መካይናት ገለመለ እሱታት ኣቃፂሎም ኩሉ በብገዝኡ እዩ ነይሩ ስፔሻሊቲ ናይ ዜጋ ደይኮነ ሲ ማለት ነፍስኩም ሃሉ ስለዝተባሃለ ኩሉ ሰብ ኣገገዙ እዩ ነይሩ።
1: ብከመይ በፂሕኩም እቲ ናይ መጠንቀቕታ መልእኽትታት?
0: ኣለና ግሩፕ ናይ ሓበሻ ግሩፕ ዋላ ናይ ቸርች ኣለና ብብ ዝተረኸብናዮ ዝኾነ ሰብሲ ንሳዳሪና እምበር ኦረዲ ካብ መንግስቲ እቲ ኢንፎርሜሽን ድመፅእ
1: ሕዚ እዚ ኩነታት እዚ ምፍጣሩ ኣብ ስደተኛታት ዝፈጥሮ ወይ ዝፈጠሮ ዝሕደሮ ስግኣትን ጭንቅን ይህሉ ዶ ይኸውን?
0: ያ ኣሁን ሕጂ ኣብዚ ዘለናዮ ሓቂ ዘረባ ድበዝሐ ስጋዕ ሕጂ ኣነ ኦልሞስት 4 ዓመት ገይረ ኣለኩ ብዛዓዲ ካብ ዝቕመጥ ማለት እዩ ካብ ኣሳይለም ጀሚረ ማለት እዩ። ግን እቲ ኩነታት ክትርኢ ከለካ ናይ ሎም 2 ዓመት ከምዚኣ ተፈትየ ኣሳኸዓኒ እቲ ኣብቲ ውሽጢ ዝነበረ ህውከት ምስ ተላዓለ ወይ ከምዚ ሰብ ቅድለት ምስ ተገብረ ናቱ ፅልዋካ ኣብዚ መፅኡ ክንደይ ሰብ ተሽሙቢሎም ሽዑ ሰዓት ከማ ንገርመኪ ማዓት ሓበሻ ተሃሪሞም እዮም ንምንታይ ትምሽዑ ኣይፈለጡን ደሊቨሪ እንዲሰርሑ ገለመለ ብዙሕ ሲ ተቢሎም ተባህዲሎም ነይሮም እዮም ሽዑ ማለት እዩ። እዛ ናይ ሕጂ ግን በቃ ኩላ ኢንፎርሜሽን ስለተበለት ሓቂ ዘርባካ መንግስቲ እውን ይከታተሎም ኣሎ ንክቆፃፀሮም ሲ ይፅዕር ኣሎ።
2: ኣብ መወዳእታ እቲ ዓብዪ ትፅቢት ክግበረሉ ዝፀንሐ ዋንጫ ዓለም 2026 ሎሚ ምሽት ብዓብዪ ድምቀት ክጅመር እዩ። ፈላማይ ፀወታ ድማ ሜክሲኮ ኣንጻር ደቡብ ኣፍሪቃ ክኸውን እዩ። እምበኣር ከስ ዝኸበርኩም ሰማዕትና ንሎሚ ዘዳለናልኩም ትሕዝቶ ነዚ መስል ነይሩ። ካብ ዩትዩብን ፌስቡክን ዋትሳፕን ቻነላትና ብተወሳኺ ኣብ ቲክቶክ እውን መፂና ኣለና። ላይክን ፎሎውን ብምግባር ተወሳኺ ትሕዝቶታት ክትረኽቡ ትኽእል ኢኹም። ኣዋሃዲት መደብ ሃና ዘራፅዮን፣ ክኢላ ቴክኒክ ጆናታን መዋንጌ፣ ከምኡ ውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰና ኢሉ ምንኤልኩም።